0: Yari.
1: Yani şimdi bizim sama da kurutsun uzgini ni da kırkı tinonu sama konu te ki ocağla nişin sana ki yani tümüzü lan edin da te çu azıcı sevci te ta ne çı şeyin kuk.
0: Yari.
1: Te ke te dar ki sama de ne tüm da son tona yani çubu te ke tutun cina da son tona te tıkşı şeyi te kuk. Ne indi na ta no çubu sama ribu nuk.
2: Çimdik marugu diyençin gigim na çukku, zımdıgı na çukku, torçakın gütü sen çoğunuz. Bu da çaman, sınbu yençin mi ni, şey çuğu çaman mazı yıkon. Diçok satsa gen yana da incin anıltan, çaman di zi. Tüm, hıdiyiz de tanıta okinde, hıdakın ne muzgıştın za kuruyda, nana ni, o terin gibi şey çuğu, sevişine çukku.
0: Nari?
2: Çin kotana tazu, tara şey çizine çoğundu mısır.
0: Nari iri?
2: Ya çimda çimdik titsinde incin na, Tan dey sunin jinan chug ta somni sanutan chua de tin jin ta dokne mo shek dan shi ten jin al homa ga dim tun homa shi dim tun no chalon shi chi chetin chun ga zan ku ri ri ta chim de ti chul ten chin da ge su ge ti chul zan ku ri chun de di de ta san chi jin shi
0: ne ri
2: san chi jin shi no ji ji ni jin na ta chu chi dan bi ser ge Dinoshi kundi sunun ikiyo. Yan chinin zina ta zhoma ga chochil zambi, chochil zambi. Yan na tuwa shimbuz gichi kuju chetan zina, nga chubi, nga chi yon tatung, tati jindin zina, ta tukkyu zi, nyonyo suna ra tuk chigan zina, shimchuni ta cheri ranzin jenga. Tamo gigan, adanji shi ditong ta, nga chubi chaba namba la, sujong sheku.
0: Yari?
2: Tengchini ta dhochaga chuaga suni indina ta ginkuu gantaz gungzi. Ta zo shigli sachanjini dungzirinu. Ta shayichi chinchik tungchundi tuma lodak. Tena ta dhochaga indina ta yang maangat tanga deta. Tsokang, yang na tomachi ngakang. Tengchini nga chuga sejinga, sejinkuwa. Tena tamchini ta indina chugu kusandik tsijikto. Tena shayichuga dintang chita mugi deta ngi chugu kusandik shayichuga. Та чинчик тунжунди локи машка чугу
0: тунжунди.
2: Атому зиндаго.
0: Нари диди. Нари ди. Кварден чегир гинтани та ти генгэ лобча чэшгүнэл хомагын цуаг дутумга талажгий гобгий гонан зүнгэ тэн кавтай дин. Ди данан жигин тэр та чи лобча сонжина та гиргин гонар шагуну тежинди гчу. Лгта инжина хэргэ чи цуггатан гяна хэргэ чэлирэн жингэ жама. yang na siri ke ngai tenda ke chik cheli rang zing ke matnaan de dan shi dai tangi lop cha ke nang na shi ke lop chali nan zha yang na kar ke cha ma ra ndarn de zo yang chi ke sa ma yib jir ke kore nan zha nda so su ke ngai tenda ko bhi jawa ta se kog te ta na da chi chu lop cha ke kar ke da sa kheng cha kheng cha kheng dak su yi dai tangi lo ma ke siri ke den zhik ke tan de do nang ran de nyam chuk gan zha de ye kun nan da zo ngai tenda zi ke tar gil ngai ka da zi ka tong tong de na
2: ya ya ya Та сана жиртпи жичаг тени торунч риндотр риндотр инжинам чу сир юкин жина шишир намуши тедимч чорами тожга
0: яри
2: тенчине төртөнч тени инжина сарпик лизуа титр инжина лемпо динтунг десо тахшиш лужини инжина тонга тутела ямсынашго а дэрчнэ тутунчтэри а тачэшкун цама ревинжна замаг кивжана нихта анандомуз ятхсын ревинжна сэрг денжик тэна хатхшэг
0: нэри
2: аха дэрчнэ инжна занкур ревинжна да лотаг цумда цумда а дэн занкур ревин цумачу шэракури да мчу да инжна занкур ревин мачу гондому Nasına şey çüşerem uçlar çu şin çu şey çi çonlu şözüyle su desene ya şey çu ya dindik çetme çi kalmışık tanım dedi
0: ya di di di ya di di kardeş şey gibi dinle dengi kı lensin dinin atoma kı sirk denjik анда жожи дайтанга та жожин дезун сонжалхта гэж а лоотаран динонера шиг цэгчний эгони дэцгчний ерагони нөмөгэн атунзга тхёг дихэнгэ дини тэндэни дал хувцуулга гэж лоотагнын хэг чанамбаг дал хомаг сэрг дэнжг гөрнди дорнын эгонора нэ ковдгэ эгонора дазуни тани кавдазга мэн пори нанати ханчны лхурд датан чижу лоотан дэ сонжинарын чу ндэгэ чэлиран жингэ мэн нанда данши индинге тала дорнын ра нямжгэ гогэ дэ Jikinthar girgina tsonjina terangilin tsinangni kardazga mangpuri nonda lanyang takpani kwaachin chi shiwa tang tani ta lintsin di nangni yang sirik denjik kukunda kardai tangna ta tsanggi chichu danshi yonu gichu tsolu kal chalu liri lakchil sorjung lopchag ta sirik yibjur girgina gan khoumbam den tsonjina terangilin tsin di nangga danshi yu di tangna shiwini ta tsanggi chichu ta danshi yonu da tang jelandga tangga yang kharga sirik denjik kukunda Dia cili langsung ke zaman itu, jengke dingin tanda zo, tadi tu kodukin nanti, yang nanti tu nyam juga ikut sahkan dari ok, agan hawa umpam tak zo, jangan dia.
2: Ya,
0: gilgin tina nih kau demo.
2: Ya,
0: demo gilgin.
3: Кейпкей нығына құсынғы дәртсі келі.
4: Құсынғы дәртсі ловри ғылыңла чап ел.
3: Ловри ғылыңна кейпкей ғытамлары ел.
4: Кейпкей ғытамжи мұти ламтын ғының ел.
3: Ловсу кейпкей ғышалың.
0: Tidinggu sangkalan jika ni kecik Cotu wadikarang Cungkal Cunghung Bumarik Cadu Sobchak Sobchuk Gan Sarjian Bumda Danshi Kandungi Dali Da Lomag Sirik Denjik Korunda Ni Sobchak Nangkinan Dingi Talajik Tzichin Eko Nura Gobjik Eko Nura Ndi Dornang Eko Nura Ndudungi Tani kecik Janjizga Tung Tung Ligi Nara Dianjini Gan Lagan Cunji Nara Yang Kuchu Da Lopchak Nangkinan Janda Sosuni Kuchu Da Lomag Denjik Yang Na Sirik Denjik Lag Bartanda Zuki Ngi Tende Gobjik Zga Yukari Yoni Dianjini Kuchu Da Lopchak Nangkin De Cheli Rangzing Girgin La Sukwanda Danshi Daitang Tijin Tayna Kuchu Ndaga Chig Sama Yibjur Gokure Nanda Sirik Denjik Gokure Nanda Nda Zoschik Na Lopchak Tang Nyinandi Ngi Tende Chikin Zabtun Janda Mangayaka Yuta Sergok Dijang Da Tsang nga chonji nang chu dan cho lo khul cha lo li ri lak chul so jung lo cha ge si ri jur ge gen gen kho um bam 안덕이 다성 소자 그 전선이나라 다시 다등이 영 다성 그 다시리 된지 근데 그걸라 속과 영나 삼아 일주르 그걸라 속과 안딩이 탄다니 소처자 영나 안딩이 탄다나 지금 접든 나 속관도 거르 자유도 세고 디나 다성 그 렌슨 디는 아영 그치 아 단 소소 클 철로리를 쓸 소중 소자 그 시리가 일주르 그 길긴 아 영나 다성 그 소소 그랑 중 클 총원 부머리 자르도 소자 그 다 젤리 신가 단시 길긴 간 호음범 덕시 단시 근로연란드가 디긴 그 사마이 줄거 코로나 속관다니치 잔즈가 통통리일 야겐 호음범 주데모이나
5: 원건전바
0: 데모디 데모인 데모인 더니 길긴은 선진의 디긴 등의 줄렌슨 디능이 다시리 된적란 디코른더니 야신이 그 남바도 갑다리 영출렌스나 잡주라 디크르망아이기오나 디긴 그 다성형 다 끝을 가을린데 만점은 주는 생각은 아시는 달라 양탁 많이 과정 체신인 대단한디 다 당하나 주 소소 그런 좀 큰 총 뭐 우리 자들 소 자그 소소겐 살지암 범디 다 카프 그니데리 렌스나니 자르즈가 통통리 이야다 소 소마그 시르된 적 건도 조지다 했더니 닝이 탄다니 소자그는 키난데 도능란데 스친 저기 기원나디 안지니 소마그 다 작은데 소이다 했더니 시르된 적 건데 지 냠조라 도능 망아리 그는 드종이 되니 갑다리에 뭐 아 디터나 그 줄로자게 다 청 다이저주 네 주지 첼리랑 싱그 길기농 망아단시에 고노 다상럭버도 다시하는 손진나라영 시르가 입줄거 고른다 시르 된지거 고 안다주 니텐디 직심지로 망아리 디젠가 다상진나 체랑 다시인 다던 그 주로자그 다시르 된지거 나사마 입주는 안다중이 탈라지기 롭트잔 접든 라스관데 주네 단시 다시르고 기타나다 체랑 너니 단시리 다이땅영 테랑글린슨 디능네라 지금 잔들이 인도코노 도모딘데 토머 간간데 지도노 스르그 그르그 며치 자마즈기나 다 첼리급 종들 처모리 이고니나 대한치니 조랑긴 손지나 지 첼리랑 싱그 소종란데 간다디 이뇽니나 서거는 너중이 텐다니 자치냐 그나바 가다즈가 통통리나
5: 응 디그나다 다스 삼성공부 머기자들 소프트가 소프트가 공파진다 당아 초탈을 이루는 녹슨 도프라 하게 달릴 때니 나는 게 나한테나 길긴 칠리기 길긴이 단시 맨나바 길긴에 니칠이 되게 다 손을 띠는 나니 타오지간 소나 당 원칠이나 주다 소리 맨다 정 뒤지기니다 니칸다 지달이 다 사마가 칠린다 아 좀 쇼코 소프라나니 길긴다 보카모다 지내리 지니 양치 자는 그 장수가 이름은 길길럭스 토프라나 송다지 칠이 주사마 이주근데 로스마 정이다 돈트르시니
0: 여리
5: 제라이나 다테랑나 카나다 사마가 칠이게 코르크다 로트타 단지 코르크 리칼이고니 타모스
0: 여리
5: 디나다 다사 송홍보 머르자들 토타 다우즈는 소나 땡 토타인 젠탕 만다노 그 크루 토타 메스와데 데 젠친 시리아디나 아 토탄다 다우즈는 소나 시스총 카이오니 당초 소총이오니 또 소정이오니 아다 더모고 소자 쇼디르 징고 소자 시기 치드그레 아 길기니나 포마이나 포마 아 길기나 통 그 연친 나오네 그다 더모 소자 치드그레
0: 네리
5: 대아치니 다성 주 치드 아 다디 소추 그 차지 따르다 아 다주 사마그 아 고른다니 다코 추나 사마그 타성이 나라 안 아트무 디나 디나나다 치리르 징고 군조지나 자마터가다 군조 상트라이나 쇼코다 사마그 아 데프카이나다가 다든도 사마가 고치고 쉬운다니 다시게 스티친 나서 같은 뱅고노 디터니 다서 알아서 다도 트니
0: 너디 음음 너디
5: 다 되게 소나 아체르 법자간 소나 초코 초 마즈간 소나다 사마가 데인저라 데톰도 다시 마기 왔다 티나 서포트 나츠 온데 아니 망아 니암트 사마리고노가다 아 너무 그 가가 법자다와 아야나 진도 모가 아 가근디 만난 좀 사근데가 시르크 코리난데 시게 다니 안 죽시 삼망하거든 그러나 샤인데 도군도 살동 숑고니 값스 아다 사마가라 카가 데칸다 테라나카 아다 시게 차친 좀 보이네
0: 데니스
5: 첼리 랑징가 다 호인도지나 테라나카 아주 넘거르근데 아 망아 아 호인도지나 사그메노 나 모츠 거르근데 나카 마 디보주 회이잖아 나츠치 ᱛᱚ ᱛᱟᱣᱟ ᱪᱤ ᱥᱮᱭᱤᱱ ᱥᱟᱞᱚᱱ ᱥᱚᱝᱜᱚ ᱫᱤᱠ ᱠᱟᱯᱥᱟ ᱥᱟᱢᱟᱜᱟᱨ ᱠᱚ ᱥᱮᱨᱮᱧ ᱫᱟᱛᱟᱣ ᱫᱚᱱ ᱛᱚᱱᱤᱱᱟ ᱫᱚ ᱪᱤ ᱛᱤᱠ ᱪᱤ ᱡᱩᱜᱤᱱᱤ ᱟᱨ ᱥᱟᱢᱟᱱ ᱡᱤ ᱡᱩᱜᱤ ᱠᱚᱱᱫᱤ ᱥᱮᱭᱤᱱ ᱠᱟᱪᱷᱤᱱ ᱡᱚᱢ ᱥᱮ

야 년이비 쪼꼬총총초 다시다시 저거 산지 능진반 등이나 나총시비가 틀림층근 지티찬바 리비 가콘인 리드나 쪼꼬총총 청마가 나와 또나뇨인자 대릉부자 임거 리비 가콘 덥질란드 같은가 나총시비 변희기 초니 니스뚱 니엔가 로르 잠릉거 조스튼 챔비 샤르가 톰노가 조스튼가 모스틀시 주일 나 조금 총총씩 전화영 마왕와 조진바시 삼킹거 영나 퍼슨트 용킹거 조금 총총 청마거 십등용고 하리 조진 학치인제나 중기 소치 생진거 제트 조진 세군들 댄제나 야크브름비 쳐블로 조진 쳔부즈거 하랑길 생숙 사창가나 시기 쳔스코누 응거 진데 탐바숑고 요카 마 청마거영 남영 크기 천디 조인총이 고니 무즈그 테누칭가 아다 중국가 하랑츠라마 치스퉁집자 소니 요누가 마지 체르쳔부즈 흐튼즈 안데니나 크기 흐피그 아 단지나 단정쿠 첨준니 다르클 홍부즈 템바타르데 땅쯩가 체른데니나 호넨자 흐피질다땡이 샹슈스엔쟁가 요니 무즈그 디 루리 쳔지나 아마 야홍 접제마 동시르 고르간 쟁가 요니 아 뜨근 전주가 니와요니 도무지 누치엔가 샹슈가 마 차스동가 그게 외출이 있고 근데이나 종기 로차 샹진가 제티가 조스튼 쳔모 양나 탕디니 동니엔가도 잠릉가 조스튼 쳔미 샤르가 토피 조스튼 간요 문지나 아 타클라마 그네 시텅가 니들 조스튼들 근데이나 종기 샹스마 신고 너츠르 촌뜨그랑진가 리제즈긴 리티나 원치크 단지나 타클라마근 시텅그 진칠미라 아 다릉니크 사콩어 야치난도리 아 롱그 시에마능진 크게 크리다등이 로또 이고 크게 지그메노 쳔그 따다 크게 사싱 시엔지르지리 되게 냥즈그트욕 오인칭 중국의 롱오 집칠학게 딘셀다등이 시텅그 타르릉칠라 스톰마 섬똥 잠을 시트글고 노그 시텅코르 시엔고 아 사르길스텐스 신국 사지 데이터 조진바치 타피 몽우스샬다팅이 다 탐방고톰노가 아 디 소소동우 세코논데츠기 신국 자르야테니 아 디한치니 이제나 오니 얼군든 사츠글라스과 망아즈 리즈 니스퉁 니브즈리에 다 자식이퍼 정도 꼬식 뜻다 제니 용스 제 탑송노케잉그 시에미 곰디 본츠므 쳇땅니 본츠므 즈르땅니 도모즈 Тэйну чэнгэда цаасэн сэнгэр дээн сээтэн цаасэн чэнтэ вжэри дайнгэна кэргэ нзэйхэн штанадыг баадэ мүзгэнс. Харээн жигтэй кэргэ зуштэн сярга тунуу кэнгрэзэй тэнгна да чуку чонг-чонг мэнгазэга сэгэнгэна дэшуга аргасэн ёчэр. Ямцэн тархэв чи лэнгжуга ну, янгна цангмага лэнгэ ю ну, эйасэ гу ну, янгна мэзэг чэмэ, чэрэг нэван дэшэг ю ка. Харээтэна зуштэн сэмба мүнгэна Kirgiyinjina, yeshi jiyi segunu ji chigchenga titsab andar, dengina kirgi mabzig dennu ga chamazgir. Ari da canrikwa ga kirgi zi dibjinta lugnin ga chwana, kirgi cantukwa lugnin, canrikdang kirgi tuzu rangzhinga lugnin ga chwana, nru xini matzil kirgi ligara li xinu ga chama maazgir giri. Dastanjina ngisi kirgi cota kani, go tunjuwanjina yang tigjeni ni jeni rizhi, Azi tijinta lukunin kangna irko nuga chamandarga da zo ngayukan jikhtindi tunjo yung tkajianyan yogo ga. Tijenga yishu ji hichika cun nuga mazig chama ea ga lapa lahtini datangi nisila sarwa zhungdari yektamni. Tijanchani chorshil chi ga tahkurga namba kargi chortamni huayna nginso na ngayurata yo na kargi njana di zholin yu xini. Tamuzgar, shkanglok ki jang gashcho isi yukwaay xini. Tarta njana chamata cangma зоотара манканганна лигалигиони тмузгэр четэзу жардину миргэнжина кэрги штуамину ягна нэнкачину глигата зо чэмэндэрка глигинжкони тмузгэр мааванда чуинжина гацу танжина кэнжумга кэнжунга лика чэзгина лихини тмуга кэнжунга лирогз кэнжэргэрэс тэну чэнгэ чуку чонг маазэ кэнжина ян гаци капрэйна чуку нянтэна чуку синкурга ялым дэвчал дэтэнгэ эаси гунунда чазгэйнина чэммасэ гунунда чазгэйнина тата пачэр пуучар гэмахтэнара маазэ хигэрэндук тэну чэнгэ та пуучар гэмгэ маа машинэйл
Ri tana shunin yina system jeluk ra system jendun yangna system jyoga nu ge chuk chung chung da chama ma gan da tanga chi system zga nga chu nu di ru sar wi na jun se go no de chi nyen ju yel